ታገ ደብ ፍላጎት ይሳ ግዜ ሰዓት መደብ ዱር አቆዳት ሰዋ ደማ መርድ መገም ለክዮና ልቁድ እንዳሰብ ነው ታሸናት ለኛ ለራሳችን ብለን ወገን ይወቅልን እንዳበጀን ዘመን ከደሮ ትሪ መገናኛ ድግስ ደስ ደስ የለት የለት አርሺ ደስ ደስ ደስ የለት የለት አርሺ ደስ ደስ

ደስታ ገደብ ለፍላጎት ይሳብ ጊዜ ሰዓት መደብ በዱር አቆጣጠር በሰው አደማመር እድሜ ገመር ልክ ይሆናል እኩል እንዳሰብ ነው እንዳሸናት ለኛ ለራሳ

ታገ ደብ ፍላጎት ይሳ ጊዜ ሰዓት መደብ ዱር አጎዳት ሰዋ ደማመር እድሜ ገመር ልክ ይሆናል ልኩን እንዳሰብ ነው እናሸናት ለኛ ለራሳችን ብለን ወገን ይወቅልን እንዳበጀን ዘመን ቀደሮ ጥሪ መገናኛ ድግስ ደስ ደስ የለት የለት አርሺ ደስ ደስ ደስ የለት የለት አርሺ ደስ ደስ

የስታገደብ ፍላጎት ይሳብ ጊዜ ሰዓት መደብ ዱራ ጎታደር በሰው አደማመር እድሜ ገመር ልክ ይሆናል ኩል እንዳሰብ ዳሸናልኛ ለራሳችን ብለ

ደስታ ገደብ ለፍላጎት ይሳ ጊዜ ሰዓት መደብ በዱር አጎዳት በሰዋ ደማመር እድሜ ገመር ልክ ይሆናል ልኩን እንዳሰብ ነው እናሸናት ለኛ ለራሳችን ብለን ወገን ይወቅልን እንዳበጀን ዘመን ቀጠሮ ጥሪ መገናኛ ድግስ ደስ ደስ የዕለት የዕለት አርሽ ደስ ደስ ደስ የዕለት የዕለት አርሽ ደስ ደስ ደስ

መገናኛ ድንክስ ደስ ደስ ደስ ታዲያ ምነው ታዲያ ምነው ይቅር እንዲያ ታዲያ ምነው ታዲያ ምነው ይቅር እንዲያ

ደስታ ገደብ ለፍላጎት ይሳ ጊዜ ሰዓት መደብ በዱር አቆጣጠር በሰው አደማመር እድሜ ገመር ልክ ይሆናል እኩል እንዳሰብ እንዳሸናት ለኛ ለራሳችን ብለን

0: تعالوا
1: منين بون؟
2: تعالى
1: ايه قلتلك وضع لايك نرس لايك قلتلك صوبه هون لايك ندوهم كنت دروهي من دنب بروت يعني فنلقى ورقر بينور سلام فكر دينا دنيا ولا جنم كبر اللي رون فنلقى اللو ونا جدد نكس فنلقى اللو فأونا جدد نمرا فنلقى اللو ونا جدد نناو فنلقى اللو ونا جدد ولا جنم يقبعنا ሁላችንም እውነትን እናውቅ ይገባል እንከተል ይገባል ይገባል ይገባል እንረዳ ይገባል እውነት እውነት እውነት ብቻ ነው ሌላ እውነት የለም እውነት ብቻ ነው እውነት ሳምናት እውነት እውነት ብቻ ነው እዛ ላሲቸር ካስማስ ወሬን በዜማ እንጂ ወሬ እንደው አይበጅ ታጋሹ አቡሽ አይሰራ ደግሞ

ታገደብ ለፍላጎት ይሳብ እዚህ ሰዓት መደብ ዱራ ቆጣጥር በሰው አደማመር እድሜ ገመር ለክ ይሆናል ኩል እንዳሰብ ዳሸናልኛ ለራሳችን ብለ

ደስታ ገደብ ለፍላጎት ይሳ ጊዜ ሰዓት መደብ በዱር አጎዳል በሰባ ደማመር እድሜ ገመር ልክ ይሆናል ልኩን እንዳሰብ ነው እናሸናለኛ ለራሳችን ብለን ወገን ይወቅልን እንዳበጀን ዘመን ቀጠሮ ጥሪ መገናኛ ድግስ ደስ ደስ የዕለት የዕለት አርሽ ደስ ደስ ደስ የዕለት የዕለት አርሽ ደስ ደስ

ደስታ ገደብ ለፍላጎት ይሳ ጊዜ ሰዓት መደብ በዱር አቆጣጠር በሰው አደማመር እድሜ ገመር ልክ ይሆናል እኩል እንዳሰብ እንዳሸናት

0: 다녀오네.
1: 블랙본.
2: 네.
1: ይገባል እንከተል ይገባል ይገባል ይገባል እንረዳ ይገባል እውነት ብቻ ነው ሌላ እውነት የለም እውነት ብቻ ነው እውነት ሳምናት እውነት እውነት ብቻ ነው እዛ ላሲቸር ካስማስ ወሬን በዜማ እንጂ ወሬ እንደው አይበጅ ታጋሹ አቡሽ አይሰራ ደግሞ

የስታገደብ ለፍላጎት ይሳብ ጊዜ ሰዓት መደብ በዱር አቆጣጠር በሰው አደማመር እድሜ ገመር ልክ ይሆናል እኩል እንዳሰብ እንዳሸናፍኛ ለራሳ

0: 이제 다 잡았네.
1: 블랙몬. 네. እናውቅ ይገባል እንከተል ይገባል ይገባል ይገባል እንረዳ ይገባል እውነት ብቻ ነው ሌላ እውነት የለም እውነት ብቻ ነው እውነት ሳምናት እውነት እውነት ብቻ ነው እዛ ምላሽ ሲቸር ካስማስ ወሬን በዜማ እንጂ ወሬ እንደው አይበጅ ታጋሹ አቡሹ አይሰራ ደግሞ